ዛሬ ተቺያል ጻላላል ጻሎኩላል ጻሎኩላል ጻሎኩላል ከይና ካቢል ኢየሱስን አቻለሎ ማቋልጊ ጻላላለ የሽ ማቋሽን ጻሎቀዩን ጻሎኩላል ሽ ጻሎኩላል ከዮን ይና ኩዋሽ ከቆሎ ማልከሱ ክርስቶስ አሜን ሽንቶ ካንቶ ታስከ ቢትኒ ኢታኔ ወይቶ